0: መዳን ፈርድ ወደ ትሮም ባካዶ ግን ብለረ ነው ትግራይ ሹጋር
1: ትግራይ
0: ቱባለ ግሮብ ወነ ወለ ዲቡባ ለምናሙ ቢስሚላህ ማለት ባኒ መዳን ተብደኩ ለምን ወላይ ኩሉ ወላይ ጀዘ